የመረረ ኛጣው እንዳንቺ መለየት የመረረ ኛጣው ይምራል ይላሉ ኮሶ መጠጣት ብርቱ ከኔ እሱስ የሚ ይመረው ወዶ መለየት